ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ሎሚ ዕለት 2/1/2026 ዓመተ ምሕረት መደብ ፈናዋና ናይ ርእሰ ሊቃነ ጳጳሳት ንመበል 14 ናይ ወርሒ ነሓሰ 2026 ዓመተ ምሕረት ናይ ጸሎት ሓሳብ ዝሓለፈ ሰንበት ፍርቂ መዓልቲ ርእሰ ሊቃነ ጳጳሳት ንመበል 14 ዝለገሶ ኣስተንትኖ ጸሎት መልኣከ እግዚኣብሔር ብኣባ ንጉሴ ፍስሐ ዝቐርብ ምንባብ ናይ ዕለት ወንጌልን ስብከትን ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናዋና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሞ መደብ ፈናዋና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ንመበል 14 ኣብ ኩላይት ቤተ ክርስቲያን ናይ ወርሒ ነሓሰ ናይ ጸሎት ሓሳብ ከም ዘቕረቡን እዚ ድማ ካቶሊካውያን ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩ ዝዕድም ኮይኑ ጎይታነቶም ኣብ መንጎ ጫውጫውን ተህዋኽን ትርጉም ዝደሊ ሚልዮናት ከሰኒዮም ዝምሕፀን እዩ። ርእሰ ሊቃነ ጳጳሳት ንመበል 14 ኣብ መላእ ዓለም ዝርከቡ ካቶሊካውያን ኣብዚ ወርሒ ነሓሰ 2026 ዓመተ ምሕረት ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩን ኣብዚ ጸሎት እዚ ምስኦም ክጽምበሩ ኣብቲ ብናይ ርእሰ ሊቃነ ጳጳሳት ዓለም ለኸ መርባ ብጸሎት ኣብዝተዳለወ ምስ ርእሰ ሊቃነ ጳጳሳት ብሓባር ንጸሊ ብዝብል ኣርእስቲ ዕለት 31 ሓምለ ኣብ ዝፈነዎ ናይ ምስማዕርየት መልእኽቲ ይምሕፀኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጸሎቶም ነቲ ብጎዳናታትን ቅርዓትን ከተማታት ዝሓልፍ ሕያዋይ ጓሳ ኣብ ነዋሕቲ ህንፃታት ትሑታት ከባቢታትን ካኣቱ ከምኡ እውን ነቶም ኣብ መንጎ ጫውጫውታን ህውከትን ትርጉም ዝደልዩ ብሚልዮናት ዝቁፅ

0: ርሰባት ከሰንዮም ይሐቱ እቶም አብ ቺካጎ ተወልዱ ሰሊቃና ጳጳሳት ከተማታት ናይ ናጽነትን አጋጣመታትን ከምዝኾነ አፍልጦ ዘለዎም እውንንተ ኾነ ስሞም ናይ ዘይፍለጥን ዝተገለሉን ቦታታት ክኾና ከምዝኽእላ ይግንዘቡ። በዚ ምኽንያት እዚ ድማ ኣብ ከተማታት ዘሎ ሃዋህው ብወንጌል ንምስባኽ ፍርያም መሬት ክኾኖ ከምዘኽእለን ዘለዎም ተስፋ ይገልጹ። ስለዚ ቅዱስ ኣቦና ምእመናን ተራን ፍቕራውን ምንቅስቃስ ክገብሩከም እውን ከም ማሕበረሰብ ብሓባር ነዚ ክትግብሩን ከምኡ እውን ምስ ዘይምግዳስን ምግላልን ብህላወን ሕውነትን ክቃለሱ ይጽልዩ። ኣብዚ እዋን እዚ ዳርጋ 45 ሚታዊ ህዝቢ ዓለም ኣብ ከተማታት ዝነብር ኮይኑ ጸብጻብ ስነ ህዝቢ ጽዑቕ ምትእኽኻብ ሰባት ይዓቢ ከም ዘሎ ዘነጽር ኮይኑ እዚ ድማ ንጥዕና ኣእምሮ ብዙሓት ሰባት ብፍላይ ድማ መንቅስያት ዝጸሉ ጽምዋዕ ሓዊሱ ማሕበራውን ማሕበረሰባውን ብድሆታት ፈጢሩ ይርከብ። ካብ ዓለም ሓቆፍ መርበብ ንናይ ርእሰ ሊቃነ ጳጳሳት ጸሎት ኣብ 1844 ዓመተ ምሕረት ሃዋርያነት ጸሎት ብዝብል መጸውዒ ተመስረተ ኮይኑ ኣብ ወርሒ ታሕሳስ 2020 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ነዚ ጳጳሳዊ ዕዮ ከም ጳጳሳዊ ማሕበር ኣፍልጦ ክወሃቦ ከም ዝገበሮን እዚ ጳጳሳዊ ማሕበር እዚ ድማ ኣብ ወርሒ ሓምለ 2024 ዓመተ ምሕረት ዝመሓደረሉ ሕጊ ከም ዘጽደቐ ዜና ቫቲካን ኣዘኻኺሩ ኣብ ልዕሊ 92 ሃገራት ዝርከብን መዓልታዊ ተልእኾ እግዚኣብሔር ክፍጽሙ ዝደልዩ መንፈሳዊ ማሕበረሰባት ልዕሊ 22 ሚልዮን ሰባት ዝሓቁፉ ኮይኑ ኣብ ማእከል ተልእኾኡ እቲ ርእሰ ሊቃነ ጳጳሳት ወርሓዊ ናይ ጸሎት ሓሳብ ብምስፋሕን ኣባላቱ ኣብቲ ንደቂ ሰባት ዘጋጥሞም ተኣፋፊ ብድሆታትን ተልእኾ ቤተ ክርስቲያንን ከተኩር ዝዕድም ምዃኑ የመላኽት።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እትዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባዅዕቲ ምዃናን ብህድኣትን ብትዕግስትን ከም እትዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበ ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ ሰለስተ ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘረ ኣድርን መባዅዕትን ኣስተንቲኖም። ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሐና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባዅዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጦ ሃብሉ። ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቀቑ። ኣብ ክንዲኡስ ክርስትያን ምእመናን እከይ ኣብ ዝሃለወሉ እዋን እውን ከይተረፈ መንግስቲ ኣምላኽ ከም እትዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ። እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብታህዋኽ ናይ ምፍራድ ፈተና ምቅዋም ከምኡውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግስቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ። ኣስዕብ ኣቢሎም ቅዱስ ኣቦና መንግስቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ ተዓይ ኣምላኽ ዘየለ እኳ እንተመሰለ ይብሉ ቅዱስነቶም። ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሩ ወትሩ ንምሕጋዝ ድሉ ምዃኑን ከስተውዕሉ ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዝሉ መንገዲ ክኸውን ከም ዘለዎ ገሊጾም። ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕቡ እውን ኣተባብዕዎም። ካብ ትዕቢትን ንኻልኦት ንምግዛእ ዘሎ ባህጊ ወይ ከዓ ንእምነት ንምጭፍላቕ ሓይሊ ካብ ምጥቃም ክርሕቁ ኣተባብዕዎም። ኣብ ክንዱስ ክርስትያን ምእመናን ኣብቲ ህዱእ እዮ ኣምላኽ ክውከሉ ኣለዎም ክብሉ ድማ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብቲ ግዜ እቲ ካርዲናል ዝነበሩ ብፁእ ኣቡነ ጆሴፍ ራትዚንገር ጸኒሖም ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብምጥቃስ ክርስትያን ምእመናን ርትዓዊ ዘርኢ ክቕበሉ ተጸዊዖም ኣለዉ። እዚ ድማ ናይ ዓወትን ዕቤትን ዘይኮነስ ንገዛ ርእስና ንኣሽቱ ተግባራት ንምውፋይን ንኻልኦት ንምግልጋልን እዩ ክብሉ ከም ዘስተምሃሩ ኣዘኻኸርዎም። በዚ ከምዚ ክርስትያን ምእመናን ንዓለም ካብ ውሽጦም ክቕይሩ ዝኽእሉ ንእሽቶ ዘርኢ ወንጌል ከምኡውን ማይ ብሑቕ ፍቕሪ ክኾኑ ከም ዘለዎም ብምዕዳም ኣስተንትንኦም ደምደሙ። ርእሰ ሊቃነ ጳጳሳት ልዮን ሓሳባቶም ኣብ ምዝዛም ነቶም ኣባኡ ተረኽቡ ምእመናን ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ እታ ንዘርኢ ቃል ኣምላኽ ብትሕትና እተቐበለቶ ኣደ ንክርስትያን ምእመናን ኣብ ጉዕዞ እምነት ክድግፎም ጸልዮም።

ሰንበት ዘአንቅቱ ሐምለ 26 2018 ዓመተ ምህረት መዝሙር በሰንበት ቦአ ኢየሱስ ምኩራብ አይሁድ ኢየሱስ በሰንበት አብየጸሎት አይሁድ አተወየ ሰንበተ ያህወሩ እናበለ ማህሮም በሰንበት አጋንንቱ ጽኤ በዓሉ ንለምጻማት አንጽሐ በሰንበት አምድሪ ጡፍ ኢሉ ጭቃ ገበሬ በጡፍጣፉ ንዕውር አሕወየ ዘራእን ዓጻድን ብሓንሳብ ምእንቲ ክሕገሱ ኣብ ኩሉ ምድሪ ኣብ ኩላ ወገን ኣብ ዘድሊ ቦታ ዘበለን ንደመናታት ዝናም ከውርዱ ኣዘዞም ምድሪ ከዓ ርእያ ኣመስግነቶ ባሕሪ ድማ ሰገደትሉ ምስባክ የኣርግ ደመናተ እምኣጽናፈ ምድሪ ወገብረ መብረቅ ለግዜ ዝናም ዘያወፅኦም ለነፋሳት መዛግብቲ ሆሙ ንግሜ ኻብ ወሰን ምድሪ ከም ዝለዓል ይገብሮ ብግዜ ዝናም መብረቕ ይገብር ንንፋስ ካብ መዝገቡ የውፅኦ መዝሙር 135 ቁፅሪ 7 ወንጌል ማርቆስ ምዕራፍ 6 ካብ 30 ክሳብ 44 ሃዋርያት ድማ ናብ ኢየሱስ ተመሊሶም ዝገበርዎን ዝመሃርዎን ኩሉ ነገርዎ እቶም ዝመፁን ዝኸዱን ብዙሓት ነበሩ እሞ ንምብላዕ እውን ግዜ ክሳዕ ዝስእኑ ስለ ዝኾኑ ኢየሱስ ንበይንኹም ቁሩብ ክትዕርፉ ኣብ ፅሙይ ቦታ ንዑና ይበሎም ንሳቶም ከዓ ንበይኖም ብጃልባ ናብ ፅሙይ ቦታ ክኸዱ ከለዉ ብዙሕ ህዝቢ ረኣይዎምን ኣለለይዎምን ካብ ኩለን ከተማታት ብእግሪ ናብኡ ጎየዩ ቀዲሞምዎ ድማ ናብኡ በፅሑ ኢየሱስ ካብ ጃልባ ምስ ወረደ ብዙሕ ህዝቢ ረኣየ ጓሳ ከም ዘይብለ ናባግዕ ነበሩ እሞ ደንገፀሎም ብዙሕ እውን ክምህሮም ጀመረ እዋን ምስ ሓለፈ ከዓ ደቂ መዛሙርቱ ቀሪቦም እዚ ቦታ እዚ በረኻ እዩ ግዜ እውን ኣዝዩ መሲ እዩ ዝብላዕ የብሎምን እሞ ኣብ ዙርያና ናብ ዘሎ ኣቆቕሻትን ዓድታትን ከይዶም ዝበልዕዎ ክዕድጉ ኣፋንዎም በልዎ ንሱ ግና ዝብላዕ ንስኻትኩም ሃብዎም በሎም ንሳቶም ድማ ከድና ዶ ብክልተ 200 ዲናር እንጌራ ዓዲግና ክበልዑ ክንህቦም በለዎ ኢየሱስ ድማ ክንደይ እንጌራ ከም ዘለኩም ኪዱ ረኣዩ በሎም ንሳቶም ከዓ ምስ ረኣዩ 5 እንጌራን 2 ዓሳን በልዎ ንኩሎም በቢመስመሮም እናሰርዑ ኣብ ለምለም ሳዕሪ ከቐምጥዎም ኣዘዞም እቶም ህዝቢ ከዓ ከከመስርዖም በቢ100 በቢ50 ተቐመጡ ኢየሱስ ነተን 5 እንጌራን 2 ዓሳን ኣልዒሉ ናብ ሰማይ እናጠመተ ኣመስገነ ነተን እንጌራ ቆሪሱ ክቕርበሎም ንደቂ መዛሙርቱ ሃቦም እቲ 2 ዓሳ እውን ንኩሎም ዓደሎም ኩሎም ድማ በሊዖም ፀገቡ ስለዚ ደቂ መዛሙርቱ 12 ቁርስራስ ዝመልኦ መሶብ ኣልዓሉ ካብቲ ዓሳ ድማ ከምኡ እቶም እንጌራ ዝበልዑ ከዓ 5,000 ሰብኡት ነበሩ ሎሚ ሰንበት ክርስቶስ ሓዲስ ኤልሳዕ ነቢ ኮይኑ ዝምግበና ምስኡ ሓደ መንፈስ ኮይና ከም እንነብር ዝገብረና ምዃኑ ይነግረና ናይ ሎሚ ወንጌል ምስቲ ኣብ ኤልሳዕ ነቢ እነንብቦ ዝመሳሰል ነገራት ንርኢ ክልት ካልኣይ ዘነገስት ኣብ ምዕራፍ 4 ካብ ቁፅሪ 42 ክሳብ 44 ኣብ ክልቲኡ ብዛዕባ ናይ ምግቢ ምብርካትን ንህዝቢ ከም ዝምግቡን ይነግረና ክልቲኡ ፍጻሜታት ወይ ተኣምራታት ካብ ርሕራሕየን ሕያውነትን ዝተለዓለ ምዃኑ ንርኢ ኣብ ካልኣይ ዘነገስ እነንብቦ ኤልሳዕ ነቢ ህያብ ተቐቢሉ እቲ ህዝቢ ከም ዝጠም ዘሎ ከዓ ኣስተውዒሉ ስለዚ ካብ ርሕራሕየን ሕያውነትን ተላዒሉ ካብቲ ዝተቐበሎ ክምግብዎም ነጊሩ ኣምላኽ ርሕራሕኡን ሕያውነቱን ርእዩ ብኡ ኣቢሉ ከምዚ እናበለ ተዛረይቡ ክበልዑ እዮም ከትርፉ ድማ እዮም ብተመሳሳሊ ኣብ ናይ ሎሚ ወንጌል ኢየሱስ ሓዲስ ኤልሳዕና ዝኾነ ካብ ርሕራሕ ተላዒሉ ልክዕ ዝኾነ ተኣምራት ገይሩ ማለት ልዕሊ 5,000 ህዝቢ ብክልተ ዓሳን ጌራን ኣበርኪቱ መጊብዎም እዚ ዘመልክቶ ኢየሱስ ኩሉ ግዜ ንድሕነትና ኢሉ ብሰናይ ዜናን ብቅዱስ ቁርባን ገይሩ ከምዝምግበና እዩ ንሱ ንመንፈሳውን ስጋውን ድሌታትና ይግደሰልና ካብዚ ተኣምራት ወንጌል 3 ቀንዲ ነገራት እንምሃረሎ መጀመርያ ናይ ኢየሱስ ርሕራሕን ሓልዮትን ኣብ ህዝብን ኣብ ሕብረተሰብን ርሕራሕ ኩሉ ግዜ ኣብ ቅድሚ ህዝቢ ዓበይቲ ነገራት ከም ዝገብር ይገብሮ ርሕራሕ ክበሃል እንከሎ ዝስምዓካ ምስ ካልእ ሰባት
እተካፈሉ ኣብ ግዜ ስቃይን ቃንዛን ወይ ሓጎስን እዩ። እዚ መሰረት ናይ ምድንጋፅን ናይ ካልኦት ፀገማት ፅቡቅ ጌርካ ምርዳእን እዩ። እዚ እንተዘየሎ ካልኦት ዝሕልፍዎ ዘለዉ ኩነታት ክትርዳእ ኣይከኣልን እዩ። ኣብ ነነድሕድና ምርሕራሕ እንተ ዘየሎ ስድራታትና ሕብረተሰብና ይዓኑ። ንካልኦት ኣብ ዝተፈላለየ ፀገም ዝርከቡ ከም ኣብ ሕሱም ወልፊ፣ ጥሜት፣ ሕማም፣ ቤት ኣልቦነት ስራሕ ዘይብሎም ሰብ ዘይብሎም ዝርከቡ ክንረድኦም ኣይንኽእልን። ርሕሩሕ ሰብ ኣብ ሂወቱ ንፅቡቕ እምበር ኣብ ክፉእ ነገር ኣየድህብን። ከምኡ ኣብ ናይ ካልኦት ፀገማት ብግሩህ መንፈስ ይዋሳእ። ሽዑነት ወሪዱ ዘሎ ፀገም ኣብ ምቕያር ዓበተራ ይፃወት። ኣብ ናይ ሎም ወንጌል ብፍላይ ካብ መምህርና ክርስቶስ እንመሃሮ ኣብ ነነድሕና ምድንጋፅ ርሕራሐ ክነርኢ ከም ዝግበኣና ንርኢ። ጭካኔ እንታይ ገደሰኒ ዝመልኦ ልቢ ሕጉስ ህይወት ይብሉን። ኩሉ ግዜ ኣብ ስክፍታን ዘይቀሳነትን እዩ ዝነብር። ሰብ ክድንግፅ ከፍቅር ኣብ ኣምላኽ ክምለስ ይግብኦ። ነቲ ኣምላኽ ዝገበረሉ ርእዩ ዝኽኣለ ንካልኦት ክሕግዝ ኣየፀግሞን እዩ። ካልኣይ ትምህርቲ ኣምላኽ ንሓደ ንእሽቶይ ነገር ኣብ ዝዓበየ ነገር ይልውጥ እዩ። ኢየሱስ ብእንጌራን 2ዓሳን ንሓሙሽተ ሽሕ ህዝቢ መጊቡ ኣምላኽነቱ ገሊፁ። ኩሎም ወንጌላውያን ነዚ ተኣምራት ክነግሩ እንከለዉ ናይ ክርስቶስ እንታይነት ክረድኡና ኢሎም እዮም። ንሱ በቲ ውሑድ እንጌራ ዝዓበየ ተኣምራት ገይሩ። ብንእሽተይ ነገር ንምሉእ ኩነታት ክንቅይር ንኽእል ኢና። ከም ሃዋርያትን ኣርድእትን ኤልሳዕ ነቢ ኣብ ክንዲ ምክርኻርን ምጥርጣርን ክንገብሮ ዘለና ነቲ ብነቢያቱ ገይሩ ዝበለና ትእዛዛት ኣምላኽ ኣብ ግብሪ ምውዓል። ናይዚ ኩሉ መሰረት ከዓ ንኣምላኽና ዘይከኣሎ ነገር ከምዘየሎ ኣሚንና ብምሉእ ልብና ክንሰምዖ ብእንገብሮም ንኣሽቱ ሰናይ ነገራት ኩነታት ዓለምና ህይወት ብዙሓት ሰባት ክንቅይር ይከኣል እዩ። ሳልሳይ ናይቲ ቆልዓ ህያውነት ዝዓበየን ዝበለፀን ትምህርቲ እዩ። ንሱ እዚ ኣብ ወንጌል ናይ ዮሃንስ ዘሎ እዩ። ኣብ ወንጌል ማርቆስ ግን ነቲ ቆልዓ ኣይጠቅስን። ንሱ ጅግና ኣብዚ ተኣምራት እዩ። ምክንያቱ ነቲ ዘለዎ ብገርህነት ካብ ሕያውነት ተላዒሉ ኣወፊዩ። በዚ ከዓ ምክንያት ተኣምራት ነቲ ህዝቢ ኮይኑ ኣብ ርእስና ክንምለስ ናይ ህዝቢ ፀገማት ክንርኢ ከለና ከመይ ዝበለ መልሲ ንህብ። ብፍላይ ዝውሃብ ነገራት ብቐሊል ኣብ ዘይርከበሉ እዋን እዚ ቆልዓ በተን ዝነበረ ውሑዳት ዓብዪ ፍልሊ ለውጢ ከምዚ ዝረአ ገይሩ። ምክንያቱ ኩነታት ህዝቡ ካብ ጥሙያት ዝነበሩ ኣብ ፅጉባት ለዊጥዎ። ከምቲ ቅዱስ ጳውሎስ ኣብ ናይ ሎሚ ዝንበብ መልእኽቲ ዝብለና እዚ ቆልዓ ናይ ህዝቡ ፀገማት ከም ዝፍታሕ ገይሩ። ከም ኣካላት ሰውነት ክርስቶስ ኣብ መንጎና ዝርከብ ዝርአን ዘይርአን ፀገማት ክንፈትሕ ብኩሉ ክንሓብር ይግባአና። ኣብ ሓንቲ እምነት፣ ሓንቲ ጥምቀት፣ ሓደ መንፈስ ክንለብስ ይግባአና። ብሓቂ ትሑታት ከምኡ እውን ለውሃት ኩኑ። ንሓድ ሕድኩም ብፍቅሪ እናተፃወርኩም ከዓ ዕጉሳት ኩኑ እናበለ ከም ኣመንቲ ክህልወና ዝግባእ ርክባት ይነግር። ካብታ ንእሽቶይ ዘላትና ፅብቕቲ ነገር ምስ ካልኦት ክነካፈል ከም ዝግባእ ካብዚ ቆልዓ ንምሃር። ንሱ ምስተሓተ ኣይኣበየን ሂቡ ንዝበለፀ ፀጋ ኣፍ ደገ ከፊቱ። ሰብ ንናይ ካልኦት ፅቡቕ ነገር ክገብር ምስ ወፈረ ሽዑ እዩ ራህዋን ዕግበትን ለውጥን ዝመፅእ። ንኣይ ዝብል ድኹም መንፈስ ካባና ክነውፅእ ንካልኦት ቀዳምነት ኣብ መሃብ ክንወፍር ኣለና። እመሎሙ ስድራታትና፣ ህዝብና፣ ዓድና ካብ ዘለዎ ፀበባን ሽግርን ክርህቦ እንታይ ኣሎ ኣነ ክህቦ ዝኽእል ኢልና ንርእስና ክንሓትት ኣለና። ካልኦት ክገብርዎ ጥራሕ ምፅባይ ለውጢ ኣየምፅእን እዩ። ነፍሲ ወከፍና ኣብ ኩነታትና መንፈሳውን ስጋውን ለውጢ ከምፅእ ናታትና ተሳትፎ የድሊ። ለውጢ ተሓድሶ ከምፅእ እንተኮይኑ ነፍሲ ወከፍ ክነበርክቶ ዝግበአና ነገራት ኣሎ። ንርእስና ኣናኢስና ዓቕሚ የብለይን ካልኦት ክገብርዎ ይግባእ ምባል ንነገራት ከም ዘይፍትሑ ይገብሮም። እሞ ሎሚ ወሪድና ዘሎ መንፈሳውን ስጋውን ፀገማት ክፍትሑ እጃምና ክነበርክት ይግባአና። ኣብ መጨረሻ ነታ ዘላትና ንእሽተይ ነገር ክነወፍለና። ምክንያቱ እዛ ንሕና እነወፍያ ንእሽተ ነገር ምንጪ ተኣምራት ኣብ ሕብረተሰብ ክትከውን ትኽእል እያ።
ንእሽተይ ነገር ንገለ ውልቀ ሰብ ምንጭ ይትሓድሶ ኣብ ሂወቶም ክትከውን ትኽእል እያ። ርሕራሕን ሕያውነትን ክበዝሕ እንከሎ ፍሪኡ ኣብ ሕብረተሰብ ተኣምራት ይረአ። እዚ ከዓ ኣብ እምነትን ኣብ ሓንቲ ጥምቀትን ኣብ ሓደ መንፈስ ተጠሚሮም ከም ዝነብሩ ይገብሮም። ብዘይ ርሕራሕን ልግስነትን ኣብ መንጎና ተኣምራት ክፍፀም ኣይክእልን እዩ። ርሕሩሕ ምዃን ከም ክርስቶስ ምዃን እዩ። ለጋስ ምዃን ከዓ ኣብ ተኣምራት ምግባርን ኣብ ኣገልግሎት ምትሕባርን ማለት እዩ። ሎሚ ክርስቶስ ኣብ መንጎና ተኣምራት ክገብር ንህዝቡ ክምግብ እንጌራን ክልተ ዓሳን ዘወፍዩ ክርኢ ይደሊ ኣሎ። ኣብ መንጎና ስድራታት ዘሎ ፀገማት ክፍትሕ ከምኡ ኣብ ሕብረተሰብ ዘሎ ኣብ ሕብረተሰብ ዘሎ ዓለም ለኻዊ ስቃያት ክልውጠልና ነናትና ኣበርክቶ ተሳትፎን ይሓተና ኣሎ። ምናልባት እቲ ዝድሎ ዘሎ ሰብ ንስኻ ንስኺ ይኸውን። ኣምላኽ ዝለኣኾ ዝሓባብሮ ይደሊ ኣሎ። ኣብ መንጎና ተኣምራት ክግበር ናተይ ተሳትፎ ይደሊ ኣሎ። ነቲ ዘሎና እንተዘይሓባእና ንሕና እውን ድሕርዚ ናይ ወንጌል ቆልዓ ኣብ ስድራታትናን ሕብረተሰብናን ጀጋኑ ኣብ ተኣምራት ክገብር ምዃንና እዩ። ኣብ ኩሉ እንገብሮ ኢየሱስ ምሳና ኣሎ። ኣብ ወንጌል ከም ኢየሱስ ባዕሉ ነቲ ህዝቢ ይዕድል፣ ኣብ ካልኦት ወንጌላውያን ግን ንሃዋርያቱ ክዕድሉ ይህቦም ማለት ኣብ ወንጌል ዮሃንስ ኢየሱስ ባዕሉ ነቲ ህዝቢ ይዕድል፣ ኣብ ወንጌል ማርቆስን ሉቃስን ማቴዎስን ግን ሃዋርያት እዮም ዝዕድሉ። ኣብዚ ናይ ሎሚ ኢየሱስ ንገዛ ርእሱ ከም ዝህበና ከመልክት ኢሉ እዩ። ኢየሱስ ብምሉእ ንርእሱ ምስ ሃበና ሓንቲ ዝጎድለና የለን። ኣብ ሂወትና ምሳና ኢየሱስ እንተሎ ዝጎድለና ነገር የለን። ኣብ ማኣዲ ቅዱስ ቁርባን ብምሉእ ንቕበሎ። ስጋይ ዝበልዕ ደመይ ሰቲ ኣነ ኣብኡ ነብር ንሱ ኣባ ይነብር ይብለና። እዚ ነቲ ኣብ ክርስቶስ ክህልወና ዘለዎ እምነት ይገልፀልና። ምሉእ እምነት እንተዘይገበርና ፅውፅዋ እዩ ዝመስል። ብእምነት ክንመርሕ ከለና ርድኢትና ሽዑ ምስጢሩን ትርጉሙን ክንርዳእ ንኽእል። ኣብ ማኣዲ ቅዱስ ቁርባን ኢየሱስ ብመለኮቱ ብትስብእቱ ብምልእዎ ኣሎ። እዚ ማንም መልክዕ ህብስትን ወይንን ለቢሱ ዘሎ ስጋን ደመን ወዲ ኣምላኽ እዩ። እዚ እዩ እምነትና። ካብዚ መኣዲ ዝሳተፍ ኣብ ሂወት ኣሎ። ናይ ሎሚ ወንጌል እምበኣር ኣብ መኣዲ ክርስቶስ ክንሳተፍ ከም ዝግበአና ብግሉፅ ዝዛረብ እዩ። እቶም ህዝቢ ካብቲ ዝተቐረቦም ምግቢ ምስ በልዑ ፀገቡ ይብል። እዚ ግን ዝያዳ መንፈሳዊ ፅጋብ እዩ ዘስምዕ። ኣብ ወንጌል ነቲ ክርስቶስ ዝሃቦም ምስ በልዑ ኣብ ኢየሱስ ልዕልቲ ዝበልዕዎ ንሱመን ምዃኑ ክርእዩ ክኢሎም። ኣብ ነፍሶ ወከፍ ቅዳሴ ኣብ መኣዲ ቅዱስ ቁርባን ክንሳተፍ ከሎና ዓይኒ ሕልናና ይኽፈት፣ ልብና ንኩሉ የስተውዕል። ሎሚ እምበኣር ስጋን ደምን ክርስቶስ ክንቅበልን ከለና ብምሉእ ልብና ንቀበሎ። ኣባና ከዓ ተሓድሶን ዕግበትን ክርከብ እዩ። ኣብ መንበረታቦት እንዕርጎ ዘለና መስዋዕቲ ነቲ ኣብ ናይ ሎሚ ወንጌል ዝተነበየ ዘኻኽረና። እቶም ዝጠመዩን ዘደንግፁን ህዝቢ ብኢየሱስ ክርስቶስ ተመጊቦምን ዓጊቦምን ምድራዊ ጥሜቶም ተፈቲሑሎም። ንሕና እውን መንፈሳዊን ስጋውን ጥሜትና ክርህወልና ኣብቲ ምንጩ ኩሉ ዝኾነ ክርስቶስ ኣምላኽና ንመለስ፣ ክንፀግብ ክንምገብ ኣብ ኢየሱስ ንምፃእ፣ ህይወትና ክሕደስ ርክብና ክቕደስ ኣብ ቅድሚ መድሓኒና ብንጹሕ ሕልና ንለምኖ። ጸሎትና መስዋዕትና ተቐቢሉ እንደልዮ ጸጋን በረኸትን ይውርደልና። ዓድና ዓዲ ጠለትን በረኸትን ገይሩ ሰላሙን ምሕረቱን ይጸግወና። ኣባ ንጉሴ

ክቡራትና ክቡራን ሰማዕትና ስለመከታተልኩምና መስግን መደባትና ጀካ ብሬዲዮ በፌስቡክም ማርበብ ሀበሬታ ቫቲካን ኒውስ ከፌርትራ አቢልኩም ክትከታተሉ ከምትቀጥሉም ከም ኦንላይን ኢሜል አድራሻና tigrino@sbc.bva ንሕብር ኢቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ብሕመደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ልምዕሊ 3 ናሓዘ 226 ዓመተ ምሕረት መደብ ፈኖና ርእሰ ሊቃነ ጳጳሳት ልመበል 14 ን97 ዓመት ዝዕድሚኦም ካርዲናል ኤርነስት ሲሞኒ ኣብ ግዜ ደስነታዊ ስርዓት 18 ዓመት ኣብ ማዓስከር ግዱድ ስራሕ ካሕልፉ ዝተፈርዶም ዕለት 31 ሓምለ ኣብ ናይ ቀደመ ማዓስከር ቤት ማሓቡስ ስፖች ኣልባንያ ንዝኽሪ እቶም ኣብኡ ዝተሳቀዩ ወይ ህወቶም ዝሰኣኑ ናብ ዘዕረጎ መስዋተ ቅዳሴ ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ኣብቲ ኣብ ቦዝኒያን ሄርዘጎቪናን ዝርከብ መካነ ንግደት ቅድስተ ማርያም ዝካየደ ቀናማ ንእሳያት ዘመሓላ

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ልሙዕ ዕለት 3 ነሓሰ 2026 ዓመተ ምሕረት መደብ ፈኖና ርእሰ ሊቃነ ጳጳሳት ልመበል 14 97 ዓመት ዝዕድሚኦም ካርዲናል ኤርነስት ሲሞኒ ኣብ ግዜ ደስነታዊ ስርዓት 18 ዓመት ኣብ ማዓስከር ግዱድ ስራሕ ክሕልፉ ዝተፈርዶም ዕለት 31 ሓምለ ኣብ ናይ ቀደመ ማዓስከር ቤት ማሓቡስ ስፖች ኣልባንያ ንዝኽሪ እቶም ኣብኡ ዝተሳቀዩ ወይ ሂወቶም ዝሰኣኑ ናብ ዘዕረጎ መስዋእቲ ቅዳሴ ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ኣብቲ ኣብ ቦዝኒያን ሄርዘጎቪናን ዝርከብ መካነ ንግደት ቅድስተ ማርያም ዝካየደ ቀና መንእሰያት ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ንሻብዓይ ሃገራዊ መዓልቲ መንእሰያት ኤኳዶር ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 2 ነሓሰ ፍርቂ መዓልቲ ዝለገሶ ኣስተንትኖ ጸሎተ መልኣከ እግዚኣብሄርን ቃል ቅዱስነቶም ድሕሪ ጸሎተ መልኣከ እግዚኣብሄር ኣብ መንጎ ዝተፈላለየ ሃይማኖታት ናይ ሓባር ዘተዘነቃቅሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ንክርስትያንን ኮንፍሽያውያንን ሃይማኖታት መራሕትን ምሁራትን ዘሳትፍ ክልቲኦም ትውፊታት ዘራኽብ ዘዳለዎ ዓውደ ዘተ ኣብ ማዳጋስካር ኣብ ልዕሊ ትሕቲ ዕድማ ህፃናት ዘጋጥም ዘሎ ጭውያን ሓለዋት ናይ ምጥፋእን ሓደጋታት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምምፃና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካብኣይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ

172 ሰባት ከም ዝጠፍኡን ካብዚኣቶም 91 ቆልዑ ምዃኖም ኣብዛሃቦ ጸብጻብ ኣመላኺቱ እቲ ቁፅርታት ድማ ካብ ወርሒ ናብ ወርሒ ይውስኺ ከም ዘሎን ካብ ወርሒ ሰነ ንነጀው ጩውያ ዳርጋ መዓልታዊ ዘጋጥም ኮይኑ ኣሎ እቲ ናይ ቀረባ ግዜ ፍጻሜ ቅድሚ ሒደት መዓልትታት ኣብ ኖሲበ ዘጋጥም ክልተ ደቂ 813 ዓመት ዝዕድሜአን ኣዋልድ ዝምልከት ኮይኑ ኣባይቲ ስድራ ኣብ ከቢድ ፍርሒ ከም ዘለዉ ኣብ ማዳጋስካር ናይ ዘገልግል ናይ ኢጣልያዊ ዘይመኽሰባዊ ትካል ሓገዝን ድጋፍን ቆልዑ ኣባል ክላውዲዮ ኦራንጀ ይሕብር ናይ ሰበኻ ኣንቲሲራቤ ጳጳስ ዣን ፓስካል ኣንድርያን ሶቪና ብዛዕባ እዚ ጉዳይ ኣመልኪቶም ኣብ ቅድሚ እቲ ዘሕዝን ክውንነት ናይዞም ማዕበላት ቅትለታት ተራ ተዓዘብቲ ኮይና ክንርከብ ኣይንኽእልን ቢሎም ናይ ማዳጋስከር ጉባኤ ጳጳሳት እውን ብወገኑ ካብዚ ኩሉ መዓት ረባሒ መን እዩ ዝብል ሕቶ የቐርብ ከም ዘሎ ዝሓበር ዜና ቫቲካን ኣስዒቡ መራሕቲ ናይቲ ኣብ ወርሒ ጥቅምቲ 225 ዓመተ ምሕረት ዝተኻየደ ህዝባዊ ናዕቢ ሓድሽ ወለዶ ንርእሰ ብሄር ኣንድሪ ራጆሊና ካብ ስልጣኑ ዝዓለወ ወታደሮ መንግስቲ 1500 ኣባላት ሓይሊ ፀጥታ ኣሰሊፎም ኣብ ጎደናታትን ናእሽቱ መገድታትን ርእሰ ከተማ ኣንታናናሪቮ ለይትን መዓልትን ሓለዋ ከካይዱ እውን ይገብር እንተሎ ብጀካ እቲ ምዕራባውያን በፃሕቲ ዝርከብሉ ዕርድታት ዘለዎ ከባብታት ዝተረፈ ክፋልታ ደሴት ግን ክሳብ ሕጂ ሓለዋ የብሉን ከም ሓቂ እኳ ደኣስ ብድሕሪ ዘይሕጋዊ ምዕዳግን ምሻጥን ምውፃእን ውሽጣዊ ኣካላት ሰብነት ከምኡ እውን ብዘስካሕክሕ መገዲ ምጥፋእ ቆልዑ ኣብቲ ተቆፃፀር ዘይብሉ ቦታታት ዘሎ ዓብዪ ፀገም ከም ዝኾነን እቶም ማንእሰያት ሓድሽ ወለዶ ዝተኣተወሎም መብፅዓ ቃላት ጥራሕ ኮይኑ ይተርፍ ምህላው እዩ ዝንገር እቶም እተጠቕሱ ልኡካነ ወንጌል ኣብ ማዳጋስካር ኩሉ ነገር ዝቕየር ነገር ከም ዘሎ ኣረጋጊፆም ኣብ ዝሓለፈ እቲ ህዝቢ ነገራት ክመሓየሽን ክልወጥን ብዝብል ድላይ ተተባቢዖም ናዕቢ ከካይዱ ሓይሊ እኳ እንተረኸቡ ድኽነት ሕፅረት ኤሌክትሪክ ምቁራፅ ቀረብ ማይ ከም ልሙድ ይነብርዎ ከም ዘለውን እታ ንቆልዑ ደገፍን ፅንዓትን እተሰምየ ዘይመኽሰባዊ ትካል መስራቲት ኣርያና ማርቲኒ ሓቢራ ኩሉ ነገር ልክሐ ከምቲ ቅድሚ እቲ ዕልዋ ዝነበሮ ወይ ካብኡ ዝገደደ ኮይኑ ይቕፅል ኣሎ ቢላ እቲ ዕልዋ ኩነታት መንእስያት ዋላ ሓንቲ ኣይቀየሮነ ከም ዝበለት ሎዘርቫቶር ሮማኖ እተሰሚዕ ልተወ ጋዜጣ ቅዱስቲ መንበር የረጋግፅ እቲ ዘገርም ነገር እዛ ተባሃጊት ደሴት ድኻታት ብዘይ ማይን ኤሌክትሪክን ክነብሩ እንከለዉ ኩሉ እቲ ማይ ከዓ ናብቲ ሙቐት ዘለዎ መሕፀብን ነብስን ኩሉ ዓይነት ምሾትን ናብ ዘለዎ ናይ መዘናግዒ ቦታታት እዩ ዝፍኖ በዚ ምክንያት እዚ ከዓ እዩ ንሰባት ካብ ሸቕለት ኣልቦነት ንምውፃእ ዝዓለመ ዝኾነ ይኹን ውጥን ኣዝዩ ከቢድ ዋጋ ዘኽፍል ኮይኑ ዘሎ እቲ ክንገብሮ ዝከኣለና ነገር ተኣምር ኮይኑ ኣሎ ሳላ ናይ ኢጣልያ ቤት ምክሪ ጳጳሳት ቀንዲ ኣተኩሮና ናይ ስነ ሕርሻ ካቶሊክ መንበረ ጥበበ መስሪትና ኢና እንክብሉ ኣባ ሉካ ፎርናቻሪ ሎዘርቫቶር ሮማኖን እተሰሚዕ ዕለቶ ጋዜጣ ቅዱስቲ መንበር ኣብ ዝሃቦ መግለፂ ሓቢሮም ሕጂ ዘሎ ብድሆ ነታደሴት ብሓቂ ምንጭ ዕቤትን ምዕባልን ምእንቲ ክትከውን እታደሴት ናብ ስነ ቁጠባ ሃብቲ ማያት ባሕሪ ናብ ማእከል መፅናዕትን ምርምርን ምቕያር እዩ በዚ ከምዚ ድማ ምስቲ ብሰንኪ ምጉዳል ፍትሕን ክትርድኽነትን ዝሰፍሕ ዘሎ ሎ ዘስካሕክሕ ንግድ ሰብ ምትእስሳር ዘይብላ ክትከውን መታን ኢሎም

0: ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس